0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: የኤርትራ ጦር የኢትዮጵያ ድንበር ዘልቆ መግባቱን ተነግሯል። በዚህ ላይ ሰፋ ያለ ዘገባ ይኖረናል። ከስርጭቱ ጋር ዮሐንስ ገብረ እግዚአብሔር አብሬያችሁ ቆያለሁ። እንድትከታተሉን በአክብሮት ጋብዛለሁ። የዓለም ዜና ነጋሽ መሐመድ ያቀርብልናል። በዜና መጽታችን የኤርትራ ጦር የኢትዮጵያ ድንበር ዘልቆ መገባ ስለመባሉና በትግራይ ክልል በበርካታ ከተሞች የጦርነት ድባብ መስፈኑን ነዋሪዎች መናገራቸውን፣ የሚኒስቴር መስሪያ ቤቶች ያደረጃጀትና የስያሜ ለውጥ፣ በነገሌ ቦረና በተተኮሰ ጥይት የሰው ሕይወት ማለፉና የቆሰሉ እንዳሉ፣ በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃት ሜዳ ወረዳ የተለያዩ ቀበሌዎች በድርቅ ምክንያት የተፈናቀሉ ነዋሪዎች ምንም አይነት የምግብ ድጋፍ አልተደረገልን ማለታቸው፣ እንዲሁም የየመን ጦር የጦርነት የሚሉ ርዕሶችን ያስተነትናል። በትግራይ የኤርትራ ወታደሮች ገቡ ስለመባሉና በአካባቢው ስላሉ ወታደራዊ እንቅስቃሴዎች ባልደረባችን ታምራት ዲንሳ ተጨማሪ መረጃዎችን እያሰባሰበ ነው። ከእሱ ጋርም ቆይታ ይኖረኛል። ለዛሬ ከኢኮኖሚ ዝግጅት አይኖረንም። ሳይንስና ቴክኖሎጂ ግን ሰዓቱ ጠብቆ ይቀርባል። የማሰራጫ መስመሮቻችን ላስታውሳችሁ፣ በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርስ ሆሪዞንታል ዲw08 ላይ ይገኛል። የቀጥታ ስርጭታችንን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው የዓለም ዜና ነው። ነጋሽ መሐመድ
0: የዲw ዜና።
2: በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መንግሥት ጦር ከአዲግራት ወደ መቀሌ ይጓዝ የነበረ የኤርትራ ጦር ቅፍለትን በሰው አልባ አውሮፕላን መምታቱ ተነገረ። የኤርትራ ጦር አዲግራት ከተማ ከገባ 4 ቀናት እንዳለፈው ነዋሪዎችና የከተማይቱ ባለሥልጣን አስታወቁ። ኤርትራም አስተባብላለች። ውቅሩ አካባቢ የከባድ መሣሪያ ተኩስ መሰማቱ ተነግሯል። የየመን አንሳራላህ ቡድን የአደንና የሪያድ አውሮፕላን ማረፊያዎችን መደብደቡ ተዘገበ። በኢራን የሚደገፈው አንሳራላህ ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው የየመን መንግሥት ጦር ኃይላት ጋር የገጠመው ውጊያ እንደቀጠለ ነው። እስራኤል በሐማስ የተጠቃችበት 3ኛ ዓመት ዛሬ በሐዘን በጸሎት በስብሰባና በአደባባይ ሰልፍ ተዘክሮ አለ። የእስራኤል መንግሥት ጥቃቱን መከላከል ያልቻለበት፣ የጥቃቱ ትክክለኛ ምክንያት ያልተጣራና ተጠያቂዎች ያልተጠየቁበት ምክንያት እንደ አዲስ እያነጋገረ ነው። ዜናው በዝርዝርም። የኢትዮጵያ መንግሥት ጦር ኃይል ከአዲግራት ወደ መቀሌ በሚወስደው አውራ መንገድ ይጓዝ የነበረ የኤርትራ ጦር ቅፍለትን በሰው አልባ አውሮፕላን መደብደቡን አንድ የትግራይ ሰላም ኃይል አዛዥ አስታወቁ። ስማቸው እንዲጠቀስ ያልፈለጉ የጦር አዛዥ በተለይ ለዶቼ ቬለ በስልክ እንደነገሩት በሁለት የጭነት መኪና የተሳፈሩ የኤርትራ ወታደሮች ከዕዳጋ ሐሙስ ወደ አጽቢ ሲንቀሳቀሱ በኢትዮጵያ መንግሥት ጦር ሰው አልባ አውሮፕላኖች ተመተዋል። በጥቃቱ ስለደረሰ ጉዳት አዛዡ ዝርዝር ማብራሪያ አልሰጡም። የኤርትራ ጦር የኢትዮጵያ ድንበርን ጥሶ መግባቱን የኢትዮጵያ የፌዴራልና የክልል መንግሥታት ባለሥልጣናት፣ የጦር አዛዦችና የኤርትራ መንግሥት ተቃዋሚዎች በተደጋጋሚ ሲናገሩ ነበረ። የኤርትራ መንግሥት ባለሥልጣናት ግን ወቀሳውን በየጊዜው ያስተባብላሉ። የአዲግራት ከተማ ነዋሪዎችና የትግራይ የሰላም ኃይል ተዋጊዎች እንደሚሉት የኤርትራ ወታደሮች ከመቀሌ በስተሰሜን 120 ኪሎ ሜትር ርቀት የምትገኘውን የአዲግራት ከተማን አቋርጠው ወደ መቀሌ ከተማ ሲጓዙ ታይተዋል። ሮይተርስ ዜና አገልግሎት ያነጋገራቸው የአዲግራት ከተማ ነዋሪዎች እንዳሉት ዛሬ ጠዋት ብቻ የኤርትራ ጦር መለያ ወይም ዩኒፎርም የለበሱ ወታደሮች የአዲግራት ከተማን አልፈው ወደ መቀሌ አቅጣጫ ተጉዘዋል። አዣንስ ፍራንስ ፕሬስ በበኩሉ አንድ የአዲግራት ከተማ ባለሥልጣንን ጠቅሶ እንደዘገበው የኤርትራ ወታደሮች አዲግራት ከተማ ከገቡ 4ኛ ቀናቸው ነው። አዲግራት ከኤርትራ ድንበር 40 ኪሎ ሜትር ግድም ትርቃለች። ሮይተርስ ዜና አገልግሎት ያነጋገራቸው የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ግን የኤርትራ ጦር ኢትዮጵያ ግዛት ገብቷል መባሉን አስተባብለዋል። አቶ የማነ የአይን ምስክሮች የሰጡትን መረጃም የኢትዮጵያ መንግሥት ኤርትራን ለመውረር እንደ ትክክለኛነት ማረጋገጫ የሚጠቀምበት ዘመቻ አካል በማለት አጣጥለውታል። የኢትዮጵያ መንግስት የተለያዩ ባለስልጣናትን ለማነጋገር ዶቼ ቬለም ሮይተርስም ያደረጉት ሙከራ ግን አልተሳካም። በተያዘ ዜና ከመቀሌ 45 ኪሎ ሜትር ግድም በመስርቀው በውቅሮ ከተማ አካባቢ ዛሬ የከባድ መሳሪያ ተኩስ ይሰማ እንደነበረ አንድ የውቅሮ ከተማ ነዋሪ ተናግሯል። ነዋሪው በተለይ ለዶቼ ቬለ እንደነገሩት እስከዛሬ ቀትር ድረስ ውቅሮ ማዶ በሚገኙ ተራሮች ላይ የሚደረገው የከባድ መሳሪያ ተኩስ ከተማይቱ መሃል ድረስ በግልጽ ይሰማ ነበር። ነዋሪው እንዳሉት እስከዛሬ ጧት ድረስ የትግራይ መከላከያ ኃይል ወይም ቲዲኤፍ በእንግሊዘኛ ጻሩ ታጣቂዎችና የخلት አውላሎ ወረዳ የጸጥታ ኃላፊዎች ውቅሮና አካባቢው ሲንቀሳቀሱም ነበር። ማርፈጃው ላይ ግን የከተማው ነዋሪ እንዳሉት የኢትዮጵያ መንግስት ጦር ወደ አካባቢው መድረሱ ሲነገር ታጣቂዎቹም ኃላፊዎቹም ከተማይቱን ለቀውተዋል።
3: በስተደቡብ ከመቀሌ አቅጣጫ ወደ አጉላ አካባቢ እንትን እየመጣ ነው መሰለኝ ይሄ ፌደራል ሰራዊት አሁን ከባድ መሳሪያዎች እየተተኮሰ ነው ወደ ዳርዳር ያለ ተራራዎችን ያለፈ ነው። እስከ ትናንትና ማታ ያው የቲዲኤፍ ሰራዊት ነበር። ጧትም የጸጥታ አካላትና አንዳንድ ከአካባቢው ሁለት አውላሎ የጸጥታና የውቅሮ በቅንጅት የሆነ እንቅስቃሴ ነበራቸው። አሁን ግን እሱ የለም።
2: ይህ ዶቼ ቬለ ነው። የየመን አንሳር አላህ ወይም ሁቲ ቡድን የሀገሪቱ መንግስት የሚቆጣጠረውን የአደን ዓለም አቀፍ አውሮፕላን ማረፊያ የሳውዲ አረቢያ የጦር ሰፈሮችንና ሪያድ የሚገኝ አውሮፕላን ማረፊያን ማጥቃቱ ተነገረ። በሳውዲ አረቢያ የሚደገፈው የየመን መንግስት የትራንስፖርት ሚኒስቴር እንዳስታወቀው አንሳር አላህ የአደን ዓለም አቀፍ አውሮፕላን ማረፊያን ዛሬ ሲነጋጋ በሚሳኤልና በሰው አልባ አውሮፕላኖች ደብድቧል። በኢራን የሚደገፈው አንሳር አላህ ከደቡብ የመን በተጨማሪ የሳውዲ አረቢያን አውሮፕላን ማረፊያና ወታደራዊ ተቋማትን መደብደቡን አስታውቋል። የአንሳር አላህ ጦር እንዳስታወቀው ቡድኑ የሪያድን የንጉስ ኻሊድ መታሰቢያ ዓለም አቀፍ አውሮፕላን ማረፊያና በስም ያልተቀሳቸውን የሳውዲ አረቢያ ጦር ሰፈሮችን ደብድቧል። ሳውዲ አረቢያ የምትመራው ጣምራ ጦር ግን ሁቲዎች የተኮሱትን ሚሳኤል ከሪያድ አውሮፕላን ማረፊያ በስተደቡብ ማክሸፉን አስታውቆ ነበር። አደንም ሆነ ሪያድ ላይ በተሰነዘረው ጥቃት ስለደረሰው ጉዳት በግልጽ የተባለ ነገር የለም። በኢራን በሚደገፈው አንሳር አላህ በሳውዲ አረቢያና ሳውዲ አረቢያ በሚደገፈው የየመን መንግስት ጦር መካከል የሚደረገው ውጊያ ተባብሶ ቀጥሏል። በቅርቡ ከሳውዲ አረቢያ ጋር የጦር ቃል ኪዳን የተፈራረሙት ቱርክና ፓኪስታን ከውጊያው መቀየት አለመቀየታቸውም እያነጋገረ ነው። እስራኤላውያን የሐማስ ታጣቂዎች በከፈቱት ጥቃት የተገደሉ ወገኖቻቸውን ሶስተኛ ሙት ዓመት ዛሬ በተለያየ መንፈሳዊና ማህበራዊ ስርዓት ዘክረዋሉ። እስራኤልና ምዕራባውያን መንግስታት በአሸባሪነት የፈረጁት ሐማስና ተባባሪዎቹ የዛሬ 3 ዓመት የዛሬን ዕለት ደቡባዊ እስራኤልን ወረው 1200 ሰዎችን ገለዋል። ሌሎች 251 ሰዎችን አግተውም ነበር። ሟቾችን ለማሰብ ጥቃቱ በተጀመረበት ሰዓት ከማለዳው 12:29 ደቂቃ ላይ በመላው እስራኤል የህሊና ጸሎት ተደርጓል። ጥቃቱ የተፈጸመባቸው የደቡባዊ እስራኤል የተለያዩ ከተሞችና መንደሮች ነው። ሪዎችም በየአካባቢያቸው ተሰባስበው በጸሎት በመዝሙርና ሻማ በማብራት ሥርዓት ሟቾቻቸውን ዘክረዋል። ኢየሩሳሌምና ቴል አቪቭ ከተሞች አደባባይ የተሰለፉ ነዋሪዎች ደግሞ መንግስት ጥቃቱን ያልተከላከለበት ኃላፊነት መውሰድ የሚገባቸው ባለስልጣናት ተጠያቂ ያልሆኑበት ምክንያት እንዲጣራ ጠይቀዋል። አንዳንድ ሰልፈኞች የጠቅላይ ሚኒስትር ቢንያሚን ኔታንያሁ መንግስትን ሙሉ ተጠያቂ አድርጋሉ። ቴል አቪቭ አደባባይ የወጡት ዳቪድ ግላስማን አንዱ ናቸው።
4: አዎ፣ እዚህ የተሰበሰብነው ጥቅምት 7 2023 የደረሰውን ጥቃት እንዲሁም ለጭፍጨፋው ኔታንያሁና መንግስታቸው መወቀስና ኃላፊነት መውሰድ እንደሚገባቸውና እኛን ብቻችንን እንዲተውን ለሁሉም ለማስተዋወስ ነው። ከዚህም በተጨማሪ በመጪው ጥቅምት 27 በሚደረገው ምርጫ እነሱን ከስልጣን ለማስወገድ ድምጽ እንደምንሰጥና ወደሚገባቸው ወደ ቆሻሻ ክምር ታሪክ እንደምንልካቸው ለማሳወቅ ነው።
2: ከእስራኤል የበቀል አጥቃት የተረፉት የጋዛ ፍልስጤማውያን እለቱን በየህንጻ ፍርስራሽ በአዋራ ክምር በተቀዳደደ ድንኳንና ውላላ ሜዳ ላይ አሳልፈውታል። እስራኤል መንግስት የሐማስን ጥቃት ለመበቀል በሚል ጋዛ ላይ በከፈተው መጠነ ሰፊ ወታደራዊ ዘመቻ በትንሽ ግምት ከ74000 በላይ ፍልስጤማውያንን ገሏል። ትንሽቱን የፍልስጤሞች ሰርጥናው ድሟታል። በሰላማዊ ፍልስጤሞች ላይ ለተፈጸመው ግድያና ግፍ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የቀድሞው መከላከያ ሚኒስትር ዮአቭ ጋላንት በተገኙበት እንዲታሰሩ ዓለም አቀፉ የጦር ወንጀሎች ፍርድ ቤት አዟል። ባለስልጣናቱን ግን እስካሁን ድረስ የነካቸው የለም። እስራኤል ጋዛ ላይ የከፈተችው ጦርነት በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሸምጋይነት በይፋ ከቆመ ዛሬ አንድ ዓመት ደፍኗል። ይሁንና የእስራኤል ጦር ባለፈው አንድ ዓመት ብቻ ጋዛ ላይ በከፈተው ተደጋጋሚ ጥቃት ከ1400 በላይ ፍልስጤማውያንን ገሏል። የእስራኤል ጦር ዛሬም ጭምር ጋዛን ደብድቦ በትንሹ 3 ፍልስጤማውያንን መግደሉ ተዘግቧል። ኢራን ህገወጥ ያለችውን በኦማን የባህር ጠረፍ በኩል የሚገኘውን የሆርሙዝ ወሽመጥን ገሚስ የውሃ መስመር እንደምትዘጋ አስጠነቀቀች። ዩናይትድ ስቴትስና እስራኤል ኢራን ላይ ጦርነት ከከፈቱ ከአምና የካቲት ማብቂያ ወዲህ ኢራን ስልታዊውን የሆርሙዝ ወሽመጥን ዘግታለች። ዩናይትድ ስቴትስ በአንጻሩ የኢራን የባህር ወደቦችን ዘግታለች። የሁለቱ ሀገራት ጦር ኃይላት ባህር ላይ ተጠላልፈው በመፋጠጣቸው የዓለም የነዳጅና የሌሎች ሸቀጦች ዋጋ እንደናረ ነው። ዛሬ ግሪክን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ እንደሚሉት ግን ኢራን የሆርሙዝ ወሽመጥን መቆጣጠር ተስኗታል።
5: Even the media in the US is beginning to cover what a bad situation Iran faces.
4: የዩናይትድ ስቴትስ መገናኛዎች እንኳን ኢራን ውስጥ ያለው ሁኔታ ምን ያህል መጥፎ እንደሆነ መዘገብ ጀምረዋል። የሆርሙዝ ወሽመጥ ክፍት ነው። ግጭቱ ከመጀመሩ በፊት ያልፈ የነበረውን ያክል ነዳጅ እያለፈ ነው። ስለዚህ በወሽመጡ ላይ የሚያደርጉትን ቁጥጥር ሙሉ በሙሉ አጥተዋል።
5: This conflict began so they've lost complete control of the straits.
2: ይሁንና ኦማንን በሚያዋስነው በሆርሙዝ ወሽመጥ ደቡባዊ ጥግ በኩል አልፎ አልፎ መርከቦች ከማለፋቸው በስተቀር ወሽመጡ በለመርከቦች ሙሉ በሙሉ ዝግ ነው። ዛሬ ደግሞ የኢራን አብዮታዊ ዘብ አዛዥ አማካሪ ህገወጥ ያሉትን የኦማን ጠረፍ መተላለፊያን ጦራቸው እንደሚዘጋዝተዋል። አማካሪ ማህድራዛ ነቅድ እንደሚሉት በአካባቢው የነበሩ አለቶች ተሰባብረውና ተጠርገው የተሰራ ያሉትን ቦይ ጦራቸው በፈጣን ጀልባዎቹ ይዘጋል። ይህ ዶች ቬለ ነው። ዜናውን ለማብቃት ርዕሶቹን ባጭሩ ላሰማችሁ። የኢትዮጵያ መንግስት ጦር ከአዲግራት ወደ መቀሌ ይጓዝ የነበረ የኤርትራ ጦር ቅፍለትን በሰው አልባ አውሮፕላን መምታቱ ተነገረ። የኤርትራ ጦር አዲግራት ከገባ 4 ቀናት እንዳለፈው ነዋሪዎችና የከተማይቱ ባለስልጣናት አስታወቁ። ኤርትራ ግን አስተባብላለች። የየመን አንሳር አላህ ቡድን የአደንና የሪያድ አውሮፕላን ማረፊያዎችን መደብደቡ ተዘገበ። በኢራን የሚደገፈው አንሳር አላህ ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው የየመን መንግስት ጦር ኃይላት ጋር የገጠመው ውጊያ እንደቀጠለ ነው። እስራኤል በሐማስ የተጠቃችበት 3ኛ ዓመት ዛሬ በሐዘን በጸሎት በስብሰባና በአደባባይ ሰልፍ ተዘክሮ አለ። የእስራኤል መንግሥት ጥቃቱን መከላከል ያልቻለበት የጥቃቱ ትክክለኛ ምክንያት ያልተጣራና ተጠያቂዎች ያልታወቁበት ምክንያት እንዳዲስ እያጠያየቀ ነው። የዜናው መልእክት አበቃ።
1: ለዓለም ዜናው ነጋሽ መሐመድን አመሰግናለሁ። ወደ ዜና መጽሔታችን እናልፋለን።
0: የዜና መጽሔት
1: በትግራይ ክልል በበርካታ ከተሞች የጦርነት ድባብ መስፈኑን ነዋሪዎች ተናግረዋል። ጦርነቱ ያስከተለው ተጽዕኖ እንደ ውቅሮ፣ አክሱምና አድግራት ያሉ ከተሞች ጭርታ እንደሰነፈነባቸው ተነግሯል። የኤርትራ ወታደሮች ደግሞ ወደ ደቡብ አቅጣጫ እያመሩ ነው ተብሏል። ዛሬ ጠዋት ወታደሮቹ የአድግራት ከተማን አቋርጠው ወደ ደቡብ አቅጣጫ ማምራታቸውን ዶቼ ቬለ ከነዋሪዎች ሰምቷል። የፈረንሳይ ዜና አገልግሎትም ከነዋሪዎችና ከአካባቢው ባለስልጣናት አረጋግጫለሁ ብሏል። በጦርነት ቀጠና ውስጥ የሚገኙ ከተሞች ያሉበትን ሁኔታ ጨምሮ ታምራት ዲንሳ ተከታዩን ዘገባ አጠናቅሯል።
6: ከመቀሌ ከተማ በስተሰሜን በ50 ኪሎ ሜትሮች ርቀት ላይ በመትገኘው የውቅሮ ከተማ አቅራቢያ የከባድ መሳሪያ ድምጽ እየተሰማ እንደሚገኝ አንድ የከተማዋ ነዋሪ ለዶቼ ቬለ ተናግረዋል። በከተማዋ ዳርቻ የከባድ መሳሪያ ድምጽ መስማቱ የተነገረው በመንገዱ ላይ የምትገኘው አጉላ የተባለች አነስተኛ ከተማ በመከላከያ ሰራዊትና አጋሩ የትግራይ የሰላም ኃይል ቁጥጥር ስር መግባቷ ከተገለጸ በኋላ ነው። ዛሬ ከቀትር በፊት ያነጋገርናቸው የውቅሮ ከተማ ነዋሪ እንዳሉት ከማለዳው ጀምሮ ከከተማዋ በስተደቡብ አቅጣጫ የከባድ መሳሪያ ድምጽ እየተሰማ ነው።
3: በስተደቡብ ከመቀሌ አቅጣጫ ወደ አጉላ አካባቢ በዛ እንትን እየመጣ ነው መሰለኝ። ይሄ ፌደራል ሰራዊት አሁን ከባድ መሳሪያዎች እየተተኮሱ ነው፣ ወደ ዳር ዳር ያለ ተራራዎችን እያለፈ ነው።
6: እኔ አሁን አንተን በማነጋገርበት ሰዓት ላይ የሚሰማ የጦር መሳሪያ ድምጽ አለ? ምናልባት የከባድ መሳሪያ ድምጽ
3: አይሰማህም? አይሰማማ?
6: እኔ ጋር አይሰማም። አንተን ይሰማሃል?
3: ከባድ መሳሪያ ከሩቅ ወደዚህ አካባቢ የተተኮሰ ያልፋል።
6: በኢትዮጵያ የመከላከያ ሰራዊትና አጋሩ ራሱን የትግራይ ሰላም ኃይል ብሎ የሚጠራው ቡድን ከትግራይ ኃይሎች ጋር የሚያደርጉት ውጊያ ወደ ማዕከላዊና ሰሜናዊ የትግራይ አካባቢዎች እየተስፋፋ መሆኑ እየተገለጸ ባለበት በዚህ ወቅት የጦርነቱ ድባብ ውጥረት ካሳደረባቸው ከተሞች መካከል አንዷ በሆነችው የአዲግራት ከተማ የድሮን ጥቃት ስጋት እንደገባቸው አንድ የከተማዋ ነዋሪ ለዶቼ ቬለ ተናግረዋል። የግንኙነት መስመሮች ከቀናት በፊት በከተማዋ መመለሱን የተናገሩት ነዋሪው ነገር ግን ሁኔታዎች አሁን መክበዳቸውን ገልጸዋል።
4: ከጦርነቱ ጅማሮ በኋላ እንደሌላው በእኛ አካባቢ ስልክ አልተቋረጠም ነበር። እየተቆራረጠም ቢሆን ከሌላው ይሻላል። የኢንተርኔት አገልግሎት ግን በዚህ 3 ቀን ነው የተመለሰው። በከተማው የነበሩ የንግድ ድርጅቶች ተዘግተው ነው ያሉት። ስራ የሚባል ነገር የለም። የድሮን ጥቃት ስጋት አለ። ነገሮች ተቀያይረው ለዝርፊያ እንዳይዳረግ በተለይም በዋንኛው መስመር ያሉ የንግድ ድርጅቶች ንብረታቸውን አውጥተው ወስደው ነው ያሉት። ከባድ ሁኔታ ነው ያለው።
6: ሌላው የከተማዋ ነዋሪ ደግሞ የኤርትራ ወታደሮች ዛሬ ጠዋት በከተማዋ ውስጥ አቋርጠው ወደ መቀሌ አቅጣጫ ሲጓዙ መመልከታቸውን ተናግረዋል።
7: ለምን ጎሆ ከባህረፍል ተቢሉ ከልተ ሰዓት ማይን ጎሆ
1: ዛሬ ጠዋት 2 ሰዓት አካባቢ የሻዕቢያ ሰራዊት በመኪና ተጭነው ወደ ዕዳጋ ሐሙስ ገጽ ሲሄዱ ነበር። የመጡት በዛላምበሳ መንገድ ነው። የአዲግራት ከተማን ጥሰው ወደ ዕዳጋ ሐሙስ ሄደዋል።
7: ዕዳጋ ሐሙስ ገጽም ሄዱ።
6: የኤርትራ ወታደሮች እንቅስቃሴ ከፍ ብሎ መታየት ጀምረው ከአንድ ሳምንት በፊት እንደነበር ለዶቼ ቬለ የተናገሩት የጉሎ ማክዳ ነዋሪ በበኩላቸው ወታደሮች የወረዳዋን ከተማ ጨምሮ በበርካታ የገጠር ቀበሌዎች ውስጥ መሰማራታቸውን ተናግረዋል።
8: ዛሬ አይደለም በእርግጥ ሻዕቢያ የገባው አንድ ሳምንት አስቆጥሯል። እስፔሻሊ ወደ ዛላምበሳ ከዛላምበሳ አልወጣም። ከመጀመሪያው ሆኖ አልወጣም። 5 ዓመታት ያህል ወደ ዛላምበሳ እየኖረ ነው። ከዛን ቀጥሎ ደግሞ በጉሎ መከዳ ወረዳዎች ወረዳ ውስጥ በተለያዩ ቀበሌዎች ውስጥ አለ። በማርታ ቀበሌ አለ፣ በአዲስ ተስፋ አለ፣ በአዲስ ዓለም አለ። አሁን ደግሞ ወደ ጉሎ መከዳ ወረዳ ዋና ከተማ ወደ ሆነች ፋጺ የምትባል ከተማ አለ። ሲያቀሺ የሚባል የኮኸብ ጽባህ ቀበሌም አለ። ሀየርም የሚባል ቀበሌ፣ አራዕሮ የሚባል ልዩ ቦታም አለ።
6: ወታደሮቹ አሁን ከጥቃት ሽሽት ወደ ማህበረሰቡ ሰርገው የገቡ መሆናቸውን የሚናገሩት ነዋሪው በህዝቡ ላይ ስጋት መደቀናቸውን ይገልጻሉ።
8: አሁን እየኖሩበት ያለው አካባቢ ወደ ህዝቡ መሀል እየተቀላቀሉ ነው። የጥቃት ሰለባ እንዳይሆኑ ታስቦ ይመስለኛል ወደ ማህበረሰቡ ወደሚኖሩባቸው አካባቢዎች እየተጠጉ ኢቭን ለማህበረሰቡም ሌላ ፍርሃት እና ተጽዕኖ እየፈጠረላቸው እንደሆነ ነው። ብዛታቸው ደግሞ በየአካባቢው ከ50 በታች ከ30 በታች አይነት ናቸው። ዘርዘር ብሎ ይሄድ ያሉ
6: የኤርትራ ወታደሮች ከኢትዮጵያና ኤርትራ ድንበር በ40 ኪሎ ሜትር ርቀት ገደማ ላይ የምትገኘውን አዲግራት ከተማ አቋርጦ ማለፋቸውን ከነዋሪዎች ማረጋገጡን የፈረንሳይ ዜና አገልግሎት ዘግቧል። የጦርነት ድባብ ካጠላባቸው ከተሞች ውስጥ ታሪካዊ ከተማዋ አክሱም ትገኝበታለች። በመቀሌ ከተማ ዝርፊያ የመፈጸም ወሬ ከተሰራጨ በኋላ በከተማዋ ብርቱ ስጋት መደቀኑን አንዲት የከተማዋ ነዋሪ ለዶቼ ቬለ ተናግረዋል።
9: አክሱም ዳ ጭር ይላል። አሰር የለ፣ ግዛ የለ፣ ገለ የለ።
10: አክሱም ጭር ብላለች። ምንም ነገር የለም፣ ጭር ብላለች። ሰው ፍርሃት ላይ ነው። ጦርነት ሰው በላ ነው። መድኃኒዓለም ሰላም እንዲያመጣልን እየጸለይን ነው። በከተማው ሰው የለም፣ እንቅስቃሴም የለም። በመቀለ ዝርፊያ ነበረ ስለተባለ ተመሳሳይ ነገር እንዳይከሰት ተፈርቶ ሁሉ ነገር ዝግ ነው። ፍርሒና ኒና
9: ሰማይ ደግፋኔና
6: የከተማ ጭርታና የዝርፊያ ስጋት የገባት ሌላዋ በቅርብ ርቀት የከባድ መሳሪያ ድምጽ እየሰማች የምትገኘው የውቅሮ ከተማ ናት። እስከዛሬ ጧት ድረስ በከተማው ውስጥ ጥቂት የትግራይ ኃይሎች እንደነበሩ የተናገሩት ነዋሪው ዛሬ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በከተማው ውስጥ ሁለቱም ኃይሎች እንደሌሉና ከተማዋ ጸጥረጭ ማለቷን ጨምረው ነግረውናል።
3: ና ከጸጥረጭ ብለዋል። አሁን ከትናንትና ማታ እስከ ትናንትና ማታ ያው የቲዲኤፍ ሰራዊት ነበር ጧትም የጸጥታ አካላትና አንዳንድ ከአካባቢ ጸጥታው ላሎ የጸጥታና የውቅሮ በቅንጅት የሆነ እንቅስቃሴ ነበራቸው። አንድ ትንሽም የቲዲኤፍ አባላት በፓትሮል ጥበቃ ነበረ። አሁን ግን እሱ የለም።
6: 16ኛ ቀኑን ባስቆጠረውና በሰሜን ኢትዮጵያ ዳግም ያገረሸው ጦርነት ከክልሉ ዋና ከተማ መቀሌ በስተደቡብ ምዕራብ፣ ምዕራብና ሰሜናዊ አቅጣጫ ተጠናክሮ መቀጠሉን ነዋሪዎች ተናግረዋል። ዶች ቨለ ግን ከገለልተኛ ወገን ማረጋገጥ አልቻለም።
1: አድማጮች እንግዲህ ታምራት ዲንሳ ተጨማሪ ዘገባዎችን እያሰባሰበ ነው። ጊዜ ካለኝ ወደ በኋላ እዚህ ስቱዲዮ ቀጥታ ስርጭት ውስጥ አስገብቼ ያነጋግራለሁ። አሁን በኦሮሚያ ክልል ደቡባዊ ዞን ነገሌ ቦረና ከተማ ከፖሊስ አባላት ተተኮሰ በተባለው ጥይት የሰው ሕይወት ማለፉ ተነግሯል። ስዩም ጌቱ ዝርዝር ዘገባ አለው።
11: በኦሮሚያ ክልል ደዋይ ዞን በነገሌ ቦረና ከተማ ትናንት ማክሰኞ መስከረም 26 ቀን 2019 ዓ.ም ተመረጥ ጉቢቻ ተብሎ በሚጠራው ቀበሌ የፌደራል ፖሊስ አባላት ናቸው የተባሉ የጸጥታ ኃይሎች በከተማዋ በህገወጥ የንግድ እንቅስቃሴ ወይም ኮንትሮባንድ የተሰማሩ የተባሉትን በሚያድኑበትና የሰፈር ለሰፈር ፍተሻ በሚያደርጉበት ወቅት ከማህበረሰቡ ጋር በተፈጠረው አለመግባባት የሰው ህይወት ማለፉን የተነገረው ትናንት ማክሰኞ ከማልዳው 1 ሰዓት አካባቢ በተነሳው በዚህ ክስተት የጸጥታ ኃይሎቹ በተኮሱት ጥይት የአንድ ሰው ህይወት ሲያልፍ ቢያንስ 5 ያህል ሰዎች ላይ ደግሞ የአካል መቁሰል ጉዳት መድረሱን የተሰማው ስሜ ይቆይ ብሎ አስተያየታቸውን ብቻ ለዶቼቬሌ የሰጡ የከተማዋ ነዋሪ በትናንት ጠዋቱ የአንድ ሰዓት አካባቢ ክስተቱ በህዝቡ ዘንድ ከፍተኛ ቅሬታ ማሳደሩንም ያመለከቱት
12: ፌደራል

0: የሰው ህይወት አልፏል ብለዋል።
1: ፌደራል ፖሊሲ ከጉምሩክ እየደሞ ወራነሁን አፋ ወራናቲን ወራነ ጋንታ ተኮቴ
0: የጉምሩክ ጥበቃ ላይ የተሰማሩ የፌደራል ፖሊስ አባላት በወታደራዊ ቋንቋ አንድ ጋንታ የሚሆኑ ትናንት ማክሰኞ ጠዋት ኮንትሮባንድ አግኝተናል በሚል ወደ ሰው ቤት በመኪና ሄዳሉ። የሰው ቤት ሰብረው ገብተውም የተወሰነ እቃ ይዘው ሲወጡ የአካባቢው ማህበረሰብ ቅሬታ ተሰምቶ ሲጠይቅ በተፈጠረው አለመግባባት ተኩስ ተከፈተ። በዚያም ብዙ ሰው ተጎዳ። አንድ ሰው ወዲያ ህይወቱ ሲያልፍ፣ አሁን ሶስት ሰዎች በሞትና ህይወት መሀል ነው የሚገኙት። በተለይም አሚኖ ዱባ የተባሉ የሰባ ዓመት አዛውንት ትናንት ወዲያው ከነጌሌ ቦረና ወደ ሐዋሳ ሪፈር ተብለዋል። መትረፋቸውን እንጃ። በተተኮሰ ጥይት ህይወቱ ያለፈው የ17 ዓመት ወጣት ሙርቲ ኢሳቅ አሊ ዱባ ወደ ስፖርት ቤት እያቀና ነበር። አሁንም በዚያው ለቅሶ ተቀምጠን ያለ ነው። ሌላ አስተያየት ሰጪ የከተማዋ ኗሪ ባከሉት አስተያየታቸው ይህ ነገር ጠዋት ከአንድ እስከ ሁለት ሰዓት አካባቢ ነበር። በዚህ ሰዓት ማህበረሰቡ ትምህርት ቤትና ወደ ስራው በሚያቀናበት ሰዓት ነበር። በኦፕሬሽን ስም የወጡ የጸጥታ አካላቱ ግን ኮንትሮባንዱን ያገኙ አያገኙ ባላውቅም ጥይት ተተኩሶባቸው የቆሰሉና የሞተው ታዳጊ ወጣት ግን ምንም የማያውቁ ንጹሐን ናቸው። በተለይም ልጆችን ወደ ትምህርት ቤት ለማድረስ ስትጓዝ የነበረችው አዛውንት የሰባ ዓመት ዕድሜ ባለጸጋ ናቸው። በተተኮሰ ጥይት ተመተው የሞተ ወጣትም ከ17 ዓመት የማይበልጥ ለግላጋ ታዳጊ ነው። ዶችቬሌ ተከሰተ ስለተባለው ክስተት ላይ የአካባቢውን ማህበረሰብ ቅሬታ በመያዝ ምላሽና ተጨማሪ አስተያየት ለመጠየቅ ለነጌሌ ቦረና ከተማ ከንቲባ ማልቻ ዲቃ፣ ለምስራቅ ቦረና ዞን የጸጥታ ኃላፊ ማልቻ ገልማና ለኢትዮጵያ ፌዴራል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ጄላን አብዲ በተደጋጋሚ የእጅ ስልክ ላይ በመደወል ያደረገው ጥረት ለጊዜው አልተሳካም። የአካባቢው ማህበረሰብ ግን በክስተቱ ከፍተኛ ቅሬታ እንደተሰማውና በዛሬው ዕለት ከበላይ አካል የጸጥታ አመራሮች ጋር ውይይት መደረጉንም ለዶይቼ ቬለ ገልጸዋል።
2: ማህበረሰቡ ያቀረበው ህግ ከማንም በላይ ስለሆነ ለመንግስት አካላቶች፣ በባለስልጣን የበላይ አካል፣ የፌዴራል አካላቶቹን ወንጀለኞች እና ነፍስ ገዳዮቹ በፍርድ እንዲቀርቡ ጠይቆ ነው። ወንጀለኛው ለህግ እናቀርባለን ብሎ ነው የተለያዩት። መሳሪያ የያዘ ሰው የሚያስተኩሰው ነገር ቢኖር ሌላ ተቃራኒ በኩል ሲተኮስበት ነው። እኛ እንደምናውቀው አልተተኮሰበትም፣ ተተኮሰበት ነገር የለም።
0: ህብረተሰቡ መጥፎ ስሜት ውስጥ ገብቶ ነበር። የፌዴራል ፖሊስ አባላቱ የበላይ አመራሮችም ዛሬ ከሐዋሳ ድረስ መጥተው ከህብረተሰቡ ጋር ባደረጉት ውይይት ይህ ጥፋት ነው፣ አጥፍተናል፣ አባላቱን ይዘው የወጣውን አመራርም ይዘን ቁጥጥር ስር አውለን ምርመራ እያደረግን ነው ብለውናል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: የህዝብ ተወካዮች ምክር ቤት ዛሬ ባደረገው አንደኛ ልዩ ስብሰባ የቀረበለትን የሚኒስቴር መስሪያ ቤቶች አደረጃጀትና ስያሜ ለውጥ አጽድቋል። ሰለሞን ሙጬ ዝርዝር ዘገባ አለው።
4: የህዝብ ተወካዮች ምክር ቤት ዛሬ ተወያይቶ ያጸደቀው የፌዴራል መንግስት የአስፈጻሚ አካላት ስያሜ፣ አደረጃጀት፣ ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ የባህልና ስፖርት እንዲሁም የቱሪዝም በሚል ተዋቅረው የነበሩ ሁለት ሚኒስቴር መስሪያ ቤቶችን የባህልና ቱሪዝም ሚኒስቴር ተብለው እንዲደራጁ አድርጓል። የሀገሪቱን አመታዊ የሚሆን የረጅም ጊዜ እቅዶችን የማዘጋጀት ኃላፊነት ይዞ የቆየው የፕላንና ልማት ሚኒስቴር ስያሜው ተለውጦ የብሔራዊ ስትራቴጂ ሚኒስቴር ተብሎ ተሰይሟል። በተመሳሳይ የትራንስፖርትና ሎጂስቲክስ ይባል የነበረው መስሪያ ቤት የሎጂስቲክስ ሚኒስቴር የሚል ስያሜ እንዲይዝ ተደርጓል። ሰኞ ዕለት ስራውን የጀመረው ሰባተኛው የህዝብ ተወካዮች ምክር ቤት ዛሬ ባደረገው አንደኛ ልዩ ስብሰባው ለእነዚህ ለውጦች ሙሉ ድጋፍ ሰጥቶ አጽድቋል። የማሻሻያዎቹን አስፈላጊነትና ዓላማ በሚመለከት ፕላንና ልማት ይባል የነበረውና ዛሬ ስያሜው የተቀየረው ተቋም ሚኒስትር ፍጹም አሰፋና የፍትህ ሚኒስትሩ ሀና አርአያ ስላሴ ዝርዝር ማብራሪያ መስጠታቸው ተዘግቧል። ባህልና ስፖርት ተብሎ ተደራጅቶ የነበረው የወጣቶችና ስፖርት እንዲሁም የቱሪዝም ሚኒስቴር ከዚህ ቀደም ተዋቅሮበት ወደ ነበረው ባህልና ቱሪዝም ሚኒስቴር ተብሎ የተደራጀ ሲሆን ይህም የስያሜና የአወቃቀር ለውጡ አራት መስሪያ ቤቶች ላይ የተደረገ ማሻሻያ ሆኗል። እንዲያም ሆኖ ለምክር ቤቱ በቀረበው ማብራሪያ መሰረት ከዚህ በፊት የነበሩት 22 አስፈጻሚ መስሪያ ቤቶች ላይ ቁጥር ላይ ሳይጨምርና ሳይቀነስ ወይም ልዩነት ሳይደረግ በነበሩበት እንዲቀጥሉ ተደርጓል። በስድስተኛው የህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር የነበሩትና ባለፈው ሳምንት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ሆነው የተሾሙትን ተስፋዬ በልጅጌን ተክተው በፓርላማው የመንግስት ተጠሪ መሆናቸው የተገለጸው አቶ ፍቃዱ ተሰማ የዚህን የስያሜና የአደረጃጀት ማሻሻያ አስፈላጊነት እንዲህ ሲሉ አስረድተዋል።
5: ተቋማ የሚሰጣቸውን ተግባርና ኃላፊነት በአግባቡ መወጣት የሚያስችል ከሌሎች ተቋማት ስልጣንና ተግባር ጋር ይጣጣም የአትብክልትን የሚቀንስ ኢታማነትን የሚያበረታታ ተጠያቂነትን ለማረጋገጥ የሚያስችል እንዲሁም ለማድረግ አስፈላጊ ነገር ነው። ሂደቱ ይህ ረቂቅ አዋጅ
4: ማሻሻያ በተደረገበት ረቂቅ አዋጅ ላይ ከጠቅላይ ሚኒስትር

0: ጽህፈት ቤት ዛሬ ስያሜው የብሔራዊ ስትራቴጂ ሚኒስቴር ተብሎ ከተለወጠው የቀድሞ ፕላን ሚኒስቴርና ከፍትህ ሚኒስቴር የተውጣጡ ሰዎች የተሳተፉበት ጥናት ተደርጎበታል ተብሏል። በዚህ በተሻሻለው አዋጅ ከሚኒስቴር መስሪያ ቤቶች በተጨማሪ በተለያዩ ተቋማት ላይ የተጠሪነት ሽግሽግ ስለመደረጉም ተገልጿል። የተቋማትን መጠሪያ ስም ማሳጠርና በቀላሉ የሚታወስ ማድረግ በተለይ የትራንስፖርትና ሎጂስቲክስ ሚኒስቴር ወደ ሎጂስቲክስ ሚኒስቴር እንዲለወጥ ካደረጉ ምክንያቶች አንዱ መርህ ስለመሆኑ ተጠቅሷል። የትራንስፖርት ዘርፍ በቀድሞ የሚኒስቴሩ አጠራር የነበረው ስልጣንና ተግባር አሁን በሚጠራበት የሎጂስቲክስ ሚኒስቴር አብሮ በውስጡ እንደሚገኝ ዛሬ ስያሜው የተቀየረው የፕላንና ልማት ሚኒስትር ፍጹም አሰፋ ገልጸዋል።
1: የሎጂስቲክ ሚኒስቴርን ዝርዝሩን ስንመለከት ከዚህ ቀደም ትራንስፖርትና ሎጂስቲክ በነበረ ጊዜ የነበሩ ስልጣንና ተግባራት በዝርዝር አሉበት።
0: ጠቅላይ ሚኒስትር አብይ አህመድ የሚያዋቅሩት መንግስት የአስፈጻሚው አካል ካቢኔ በቀጣይ ቀናት የሚጠበቅ አብይ ጉዳይ ነው። የካቢኔያቸውን አባላት ዝርዝር መቼ ለህዝብ ተወካዮች ምክር ቤት አቅርበው ሹመት እንደሚያጸድቁ እስካሁን በውል የሚታወቅ ነገር የለም። እስከ ሰኞ ዕለት በነበረው የቀድሞ መንግስት ካቢኔ ውስጥ ተቋማትን ይመሩ ከነበሩት ሚኒስትሮች መካከል የመስኖና ቆላማ አካባቢዎች ሚኒስትር የነበሩት አብርሃም በላይ በጠቅላይ ሚኒስትር አብይ አህመድ ከመስከረም 14 ቀን 2019 ጀምሮ የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ሆነው ተሾመዋል። የገንዘብ ሚኒስትር ሆነው ሲያገለግሉ የነበሩት አቶ አህመድ ሺዴ ደግሞ በአዲሱ የህዝብ ተወካዮች ምክር ቤት የምክር ቤቱ ዋና አፈ ጉባኤ ሆነው የተሾሙ ሲሆን፣ በተመሳሳይ የስራና ክህሎት ሚኒስትር የነበሩት ሙፈሪያት ካሚል በፌዴሬሽን ምክር ቤት የምክር ቤቱ ዋና አፈ ጉባኤ ሆነው ተሾመዋል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃት ሜዳ ወረዳ የተለያዩ ቀበሌዎች በድርቅ ምክንያት የተፈናቀሉ ነዋሪዎች ምንም አይነት የምግብ ድጋፍ አልተደረገልንም አሉ። ኢሳያስ ገላው ዝርዝር ዘገባ አለው።
3: በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ በወረዳው የተለያዩ ቀበሌዎች በድርቅ ምክንያት የተፈናቀሉ ነዋሪዎች ወደ ወረዳው ከተማ ቢመጡም ምንም አይነት የምግብ ድጋፍ እያገኙ እንዳልሆነ ተገለጸ። በወረዳው ከረዋ ቀበሌ ነዋሪ የሆኑት አቶ ደሴ ተፈራም የክረምቱ ዝናብ ወቅቱን ጠብቆ አለመጣል ባስከተለው ድርቅ ምክንያት የቀበሌው ነዋሪዎች ለስደት መዳረጋቸውን ይናገራሉ።
4: በጣም ከባድ ድርቅ ነው አባቴ። እንስሳቱ ወደ ዲማ ምንጫራ ወደ ተከዜ እንደተሰደደ ግማሹ አልመጣም፣ ግማሹ መጥቶ አሁን እዚህ ቁም ሆነ ያለ። ምንም የሚቀምሰው ነገር የለም በጭራሽ። ወደ ወረዳውም ሄደ ወረዳው ምንም የሚቀመስ የለንም ሄዱ ለመለሳቸው ህዝቡ አሁን በስደት ላይ ነው ያለ ሄዷል። አብዛኛው ወደ ዲማና ማይጸብሪ አካባቢ በጣም የከፋ ረሃብ ነው ያለ። በጣም የከፋ እንደዚህ አይነት ዘመን አይተነው ማናውቅ ሲባል በ1977 አካባቢ እንደዚህ አይነት ድርቅ ነበር ይሉናል አባቶቻችኛ ባናውቀውም እና በጣም በዚህ አመት ያለው ድርቅ በጣም የከፋ ነው። በጭራሽ ቁመ ለመምራትም አይቻልም።
3: ሌላው የአገጣ ቀበሌ ነዋሪ የሆኑት ቄስ መብራቱ ሙላውም በቀበሌው ከድርቅ ጋር በተያያዘ የሰውና የእንስሳት ሞት መኖሩን ነው የሚገልጹትም።
5: ጎንበስ ቢል ምድር ነው ቀላድልም ሰማይ ነው። ምንም በቃ ህዝብ መሄጃ ቀለቀለ ራሱ አስቸጋሪ ጉዳይ ነው ሆኖብን ያለ። ሰዎችም የሞቱ ነው፣ ሰዎችም የሞቱ ነው። መታመምም ሞት ነው። በቃ ሰዎች አሁን ከ16 ጀምሮ 8 ሰው ሙቷል። ከትናንት መስከረም 16 ጀምሮ እስካሁን አንድ ዛሬ መርፈት አግኝተኝ በቀሩ ላይ ነው ያለ። በራም ነው ሌላ ምን ያለ ሌላም ነው። ጦርነት የለኝ አካባቢ ራም ነው ጦርነት ነው ያለኝ።
3: እህል የመሸመት አቅም ያለው ሰው ቢኖር እንኳን የእህል ዋጋ በከፍተኛ ሁኔታ መጨመሩ ስደትን ምርጫ ለማድረግ ምክንያት ሆኖ የረን ቀበሌ ነዋሪዎች አካባቢያቸውን ለቀው ለመሰደድ መገደዳቸውን አቶ ሸቴ በረከት አብ ይናገራሉ።
6: እህል ገበያም ተወዷል በጣም 12,000 ኪሎ ደርሷል። ሰው በረብ እየሞተ ነው። በጣም ከብዷል። አረ በዚህ ምንም አዝመራ የሚባል የለም። ድርቅ ድርቅ ወደ ዲማ እያለ ባይጠብሪ አካባቢ ወደ እሱ ነው መሄድ ያለ። ደግሞ ትግራይ ተሻግሯል። እዚህ አብርገል አሁን ጦርነቱ ገባ እንጂ አዝመራ ያላት ሀገር ነበረች። ከዛ የቀን ስራ ብናገኝ እያለ ነው ወደ እሱ መሄድ የነበረ በዚያው የሄደው። እንጃ ተጦርነቱ እንዴት እንደሚሆን በጣም ከብዶላ እየተፈናቀለ ነው ከሀገሩ።
3: ለበርካታ ወራት ዝናብ ያላገኙ በሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ ቀበሌ ነዋሪዎች በተከሰተው ድርቅ ምክንያት ተማሪዎች ለትምህርት ቢመዘገቡም ወደ ስደት እየሄዱ በመሆኑ ትምህርታቸውን እንዳይከታተሉ ሆነዋል ይላሉ።
4: ማህበረሰቡ አስመዝግቡ፣ ምን እየበላን እናስመዘግባለን፣ አስመዝግቡ እስክትሄድ ድረስ እያለ አብዛኛው በስደት እየሄደ እንጂ ድሮ ድሮ አብዛኛው ተመዝግቧል። የተወሰነ ቢቀርም ቢመዘግብ አይመዘግብም ምን ዋጋ ያለው? ምክንያት ላይ የምግብ አቅርቦት በሰዓት ባልተገኘ የሚቀመስ ከሌለ ቢመዘግብ አይመዘግብ ምን ዋጋ አለው?
3: ስማቸው እንዳይገለጽ የፈለጉ የጠለምት ደጃች ሜዳ ወረዳ ኗሪም ከተለያዩ ቀበሌዎች በድርቅ ምክንያት ተፈናቅለው በወረዳው ከተማ የተጠለሉ ህጻናት ለህመም መጋለጣቸውን ይናገራሉ።
7: እስካሁን ድረስ ምንም ነገር የለም። ዝሮ ዝሮ መንግስት ይቀርባል እያለ ነው ያለ፣ ግን እስካሁን ባለው ደረጃ የቀረበ ነገር የለም። እንጂ ሰዎቹ ያው ስደቱ እንደጨመረ ነው ያለ። በጣም አስፈሪ ነው። ሰዎች ብታያቸው እግራቸው አብጦ ሰውነታቸው ቆስሎ ምን ብለው ብታያቸው በጣም ያሳዝነዋል። ምንም ማድረግ አችልም። እሱ መንግስት አዳራሽ ነው ተጠሎ ያለን ይገርም ያያቸዋል በየቀኑ ያዩቸዋል። ግን እጃች ሜዳ ነው ያሉ በቃ እንዳለ መት ያለ ቀላንደ በጣም ብዙ ሰው መቻል ጣናት ብታያቸው እዛ እግራቸው አበልጦ ብታያቸው በጣም ያሳዝናል። ከትናንት አሁን የመጡ ነገሩ በቃ በጣም ያሳዝናል። ለማየት ራሱ ይዘገንናል።
3: በዚህ ዜና ላይ ሀሳባቸው እንዲሰጡን ለሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ጽህፈት ቤት ኃላፊና ለአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነሮች ስልክ በመደወልና መልእክት በመላክ ጥያቄ ብናቀርብም ምላሽ ባለመስጠታቸው በዚህ ዜና ላይ ማካተት አልተቻለም። ለዶቼ ቬለ ዘገባ ኢሳያስ ገላው ከደሴ።
2: የመን ውስጥ በመንግስትና በሁቲ አማጽያን መካከል ውጊያው ተባብሷል። ዓለም አቀፍ እውቅና ያለው የየመን መንግስት በሁቲዎች ላይ የሚያደርገውን ጥቃት አጠናክሯል። ሸዋዬ ለገሰ የዶቼ ቬለ ክሪስቲያን ክኒፕ ያጠናቀረውን ዘገባ እንደሚከተለው አሰባስበዋለች።
8: የየመን መንግስት ኃይሎች የሁቲ አማጽያን በቀይ ባህር ላይ የመርከቦችን እንቅስቃሴ ለማስተጓጎል የሚያደርሱትን ጥቃት ለማስቆም ይቆረጡ መስሏል። ሁለቱም ወገኖች በቀይ ባህር ባብ ኤልመንደብ መስመር የበላይነትን ለመያዝ ፍልሚያም ቀጥለዋል። እንደ ዶቼ ቬለው ከርስተን ክኒፕ የመንግስት ኃይሎች ባብ ኤልመንደብን ለመቆጣጠር የሚያደርጉት ጥረት የመሳካቱ ነገር አከራካሪ ነው። ይህን ለማድረግም የተከፋፈሉት ሁቲዎችን የሚቃወሙት ቡድኖች ኃይላቸውን ማስተባበር ይኖርባቸዋል ባይ ነው። ባለፈው ነሐሴ ወር መጀመሪያ ላይ በተደረሰው የመካ ስምምነት መሰረት ቱርክና ፓኪስታን የየመንን መንግስት በኢራን ከሚደገፉት የሁቲ አማጽያን ጥቃቶች ለመከላከል ወታደሮቻቸውን ወደ ሳውዲ አረቢያ ለመላክ ቃል ገብተዋል። የሁቲ ሚሊሻዎች አሁንም ከየመን መንግስት ጋር እየተፋለሙ ሳውዲ አረቢያ ላይም ጥቃት ማድረሳቸውን ቀጥለዋል። በሪያድ የሚመራው ወታደራዊ ጥምረትም በየመን የአየር ድብደባውን አጠናክሯል። የየመን መንግስት ኃይሎችም ስልታዊ ጠቀሜታ ባለው የባብ ኤልማንደብ መስመር የተሻለ ድል እንዳስመዘገቡም ተናግረዋል። ሁቲዎች ይህን ውድቅ በማድረግ በቀይ ባህር አቅራቢያ በየመን ደቡብ ምዕራብ በምትገኘው ታይዝ ከተማ ዙሪያ ኃይላቸው እየገፋ መሆኑን ይገልጻሉ። ሁለቱም የየመን ተቀናቃኝ ኃይሎች የሀገሪቱን የስልጣንም ሆነ የፖለቲካ የበላይነት ለመቆጣጠር ይፈልጋሉ። በመጨረሻ በየመን የፖለቲካ የበላይነትን ከግዛት ሉዓላዊነት ጋር ይዞ ህዝቡን የሚያስተዳድረው ማን ነው የሚለው ዋናው ጥያቄ ነው። በዮርዳኖስ የኮንራድ አደናወር ተቋም የባህረ ሰላጤው ሀገራት ጉዳይ ዘርፍ ኃላፊ ፊሊፕ ዲንስቢር የኃይል የበላይነት ከማን ጋር ነው የሚለውን ከርቀት መገመት አይቻልም ይላሉ።
9: ይህ ምን ያህል ውጤታማ እንደሆነ ለመናገር በጣም አስቸጋሪ ነው። ምክንያቱም የመንግስት ኃይሎች ወደ ሞካ እየተቃረቡ ነው የሚለው አወንታዊ ዜና ቢሰማም በተመሳሳይ የሁቲ አማጽያን ታኢዝን ሊይዙ እየተቃረቡ መሆናቸው ይነገራል። እንደሚመስለኝ ሁኔታው በቀጣይ እንዴት እንደሚሆን መጠበቅ ያስፈልጋል። እናም የደቡብ የመን ኃይሎች ማለትም የየመን መንግስት ኃይሎች ማለት ነው በዚህ ረገድ ምን ያክል ስኬታማ ናቸው የሚለውን ከውጭ ሆኖ ለመገመት አስቸጋሪ ነው።
8: የየመን መንግስት ዋና ችግር የውስጥ መበታተን ነው። ጸረ ሁቲ ኃይሎች አንዳንዴ ፈጽሞ የተለያዩ የፖለቲካ ዓላማ ያላቸው ቡድኖችን ያካትታሉ። ለምሳሌ የደቡብ የሽግግር ምክር ቤት የሚባለው ነጻ የደቡብ የመንን ለማግኘት የሚታገል ነው። የተለያዩት ኃይሎች እርስ በርስ ጥሩ ግንኙነት ስለሌላቸው የተለያዩ ፍላጎቶችን ያሳድዳሉ ይላሉ በሃምቡርግ የጀርመን ዓለም አቀፍና የአካባቢ ጥናት ተቋም የባህረ ሰላጤው አካባቢ ባለሙያ ጄኔስ ሄባጅ። በዚህ መሃል በኢራን የሚደገፉት የሁቲ አማጽያን የሚያደርሱት ጥቃትም በቀላሉ እንደማይታይ ነው ያመለከቱት።
9: የጦር መሳሪያ ስለሚያገኙ ሁቲዎች የመርከቦችን እንቅስቃሴ ከአካባቢው ብቻ ሳይሆን በርቀት ከሀገር ውስጥም ሆነው ማስተጓጎል ይችላሉ። በዚህ የተነሳም በቀይ ባህር ላይ በተለይ በቅርብ ርቀት የሚያካሄዱት ዘመቻ ለእነሱ በጣም ቀላል ነው። እርግጥ የአሜሪካን ሰንደቅ የሚያውለበልቡ የጦር መርከቦች በቀይ ባህር ላይ ያልፋሉ። ሆኖም ግን በመካከለኛም ሆነ በረዥም ጊዜ ሂደት ሁኔታው ለሳውዲ አረቢያ የነዳጅ ሽያጭም ሆነ በአጠቃላይ የጭነት ማጓጓዝ ዘላቂ መፍትሄ አይደለም። በሌላ በኩል ሁቲዎች በቀይ ባህር ዳርቻ ይዞታቸውን አጥብቀው ከያዙ ቁጥጥራቸውን ማጠናከር ይችላሉ። ይህ ደግሞ በእርግጥ እውነት ነው።
8: በዛሬው ዕለትም የሁቲ ሚሊሻዎች የኤደን ዓለም አቀፍ አውሮፕላን ማረፊያን በሚሳኤልና ቦምብ በተጫኑ ሰው አልባ አውሮፕላኖች መደብደባቸውን የየመን የመጓጓዣ ሚኒስቴር አስታውቋል። ሰሞኑን የተባባሰው የየመን መንግስትና የሁቲ አማጽያን ውጊያ በተለይ የመርከቦች መተላለፊያ በሆነው በባብ ኤል ማንዳብ መስመር ተጠናክሮ መቀጠሉን ዘገባዎች ያመለክታሉ። አካባቢው በኢራንና አሜሪካ መካከል የሚካሄደው ጦርነት የነዳጅ ዘይት መተላለፊያ የሆነው የሆርሙዝ ሰርጥን መዝጋቱን ተከትሎ ዋነኛ የንግድ መስመር መሆኑ የተፋላሚዎቹን ኃይሎች ትኩረት ስቧል። የመን ውስጥ በሁለቱ ኃይሎች ውጊያ ከ180,000 በላይ ህዝብ መፈናቀሉን የተባበሩት መንግስታት ድርጅት አስታውቋል።
2: ውድ አድማጮች እንግዲህ ቀደም ሲል እንዳስተዋወቅኳችሁ ባልደረባችን ታምራት ዲንሳ እዚህ ቀጥታ ስቱዲዮ ውስጥ ይገኛል። አንዳንድ ተጨማሪ ማብራሪያዎች ይሰጠናል። ታምራት እንግዲህ ቅድም በዘገባህም አንዳንድ ነገሮች ነግረህ ነበር። እስቲ እስካሁን ባለው ሁኔታ በትግራይ ያለው የጦርነት ድባብ ምንድን ነው የሚመስለው? የኤርትራ ወታደሮች ገብተዋል ስለመባሉስ ያሉ አንተ ላይ ያሉ መረጃዎች ብታካፍለን።
10: አመሰግናለሁ ዮሐንስ። እንግዲህ በ16ኛ ቀን የሰሜን ኢትዮጵያ የጦርነት ውሎ በማዕከላዊ ትግራይ አካባቢዎች ተጠናክሮ መቀጠሉ ነው እንግዲህ ከዛ አካባቢ ያገኘናቸው መረጃዎች የሚያመለክቱት። ነዋሪዎች በተለይ ከተለያዩ ከተሞች ያነጋገርናቸው ነዋሪዎች በየከተሞቹ ውጥረት መኖሩን ነዋሪዎች በስጋት ውስጥ መሆናቸውን የሚያመለክቱ አስተያየቶችን ሲሰጡ ነበር። እንግዲህ ዛሬ ጠዋት ላይ የኢትዮጵያ መከላከያ ሰራዊትና አጋሩ የትግራይ የሰላም ኃይል ተብሎ የሚጠራው ቡድን ወደ ሀውዜን አባዲና ሀገረ ሰላም መስመር እንቅስቃሴ ነበራቸው። የሀገረ ሰላም ከተማን በቁጥጥራቸው ስር ማድረጋቸው ነው እንግዲህ ነዋሪዎቹ የነገሩን። እኛ ከገለልተኛ ወገን ይህንን አላረጋገጥንም። ከዚህ በተጨማሪ በአቢአዲና ሀውዜን አካባቢም የነበሩ የትግራይ ኃይሎች ከተሞቹን ለቆ የመውጣት እንቅስቃሴ ውስጥ እንደሆኑ ነው የነገሩን ነዋሪዎቹ ማለት ነው። እነዚህንም ማረጋገጥ አልቻልንም። ከዚህ ውጭ ግን ወደ ሰሜን አቅጣጫ ወደ ውቅሮ መስመር የነበረው እንቅስቃሴን በዛው ልክ ተጠናክሮ መቀጠሉ ነው የሰማነው። የውቅሮ ከተማ አሁን ጸጥረጭ ማለቷን ነው ከከተማዋ ያገኘናቸው መረጃ የሚያመለክቱን። ሁለቱም ኃይሎች የዛሬውን ዘገባ እስከሰራንበት ድረስ በከተማ ውስጥ ምንም አይነት እንቅስቃሴ እንደሌለ ነው የነገሩን። በዛሬ ውሎ ግን ትልቁና መነጋገሪያ የሆነው ጉዳይ የኤርትራ ጦር ወደ ማዕከላዊ ትግራይ እየተጓዘ መሆኑን የሚያሳየው መረጃ ነው። እንግዲህ ዮሐንስ እንደምታስታውሰው የኤርትራ ጦር ኢትዮጵያ ውስጥ ገብቷል አልገባም የሚለው ነገር በሰፊ መነጋገሪያ ነበር። በቅርብ ጊዜ እንኳን እንደምናስታውሰው በቅርቡ የኮሚሽነር ሆኖ የተሾሙት ዶክተር አብርሃም በላይ እሳቸው የኤርትራ ወታደር የኢትዮጵያን ድንበር ጥሶ መግባቱን መናገራቸው እናስታውሳለን። ከዛ በተጨማሪ ደግሞ የአፋር ክልል ርዕሰ መስተዳደር አቶ አወል አርባ እንዲሁ የኤርትራ ወታደሮች በኢትዮጵያ ምድር ላይ እየተዋጉ መሆናቸውን ነግረውናል። ከዛ ውጪ የኤርትራ ተቃዋሚ ፓርቲዎች ናቸው ይህንን የነገሩን። እንግዲህ ዛሬ በይፋ ከአዲግራ ከተማ እና ከሌሎችም አካባቢዎች ነዋሪዎች የነገሩን የኤርትራ ሰራዊት በትልልቅ መኪኖች ሆኖ እና እንዲሁም በእግር የአዲግራት ከተማን አቋርጦ ወደ መቀሌ መስመር እየተጓዘ መሆኑን ሰምተናል። እንግዲህ እኔም አንተም ሌሎቻችንም መረጃዎቹን ከተለያዩ አካባቢዎች ስንቃርም ነበር። አንተም ያነጋገርካቸው ሰዎች ነበሩ?
2: አዎ፣ እንግዲህ የተለያዩ ነዋሪዎች አግኝቼ ነበር። እኔም በአዲግራት ከተማ ውስጥ የሚኖሩ የአይን እማኝ በአይናቸው አየው ብለው የነገሩን በዘላንበሳ አካባቢ በኢሮብ ከዚህ ቀደም በጦርነቱ ምክንያት የተያዙ እስካሁንም እንደተያዙ ነው ያሉት። የኤርትራ ሰራዊትና አስተዳደር ተክሎባቸው እየተንቀሳቀሰ እንደሆነ ይታወቃል። ከዚህ በኋላ አሁን በቅርቡ ግን በዛው በዛላንበሳ መስመር አድርገው አዲግራትን አቋርጠው ዕዳጋ ሐሙስ የሚባል እንግዲህ ዕዳጋ ሐሙስ በግምት ወደ 100 ኪሎ ሜትር ይሆናል ከመቀለ ዋና ከተማዋ ማለት ነው። ምክንያቱም አዲግራት 120 ኪሎ ሜትር ነው፣ ዕዳጋ ሐሙስ በመሀል ነው ያለችው መቶ አካባቢ ይሆናል ብዬ ገምታለሁ። እዛ አካባቢ ነው እየተንቀሳቀሱ ያሉት የሚባለው። ከዚህ ከዕዳጋ ሐሙስ ደግሞ ወደ አጽቢ የሚወስድ መንገድ አለ። ወደ አጽቢ ሳትገባ በመሀል ዕዳጋ አርቢ የምትባል አነስተኛ መንደር አለች። ወደዛ አካባቢ ሲጠጉም የድሮን ጥቃት እንደተፈጸመባቸው በሁለት ትልልቅ ተሽከርካሪዎች ሲጓዙ የነበሩ የኤርትራ ወታደሮች ላይ በኢትዮጵያ መንግስት አየር ኃይል የድሮን ጥቃት እንደተፈጸመባቸው ስማቸው መጥቀስ ያልፈለጉ የትግራይ ሰላም ኃይሎች አንድ ኃላፊ አረጋግጠውልኛል። እንዲሁም በተለያዩ የምዕራብ ትግራይ አካባቢዎች ደግሞ ወደ ሸራሮን ታቃት ከሆነ ሸራሮ ገነነ ስም አላት በኤርትራ ጦርነት ጊዜ አካባቢ፣ በሸራሮ አካባቢ ደግሞ በሽሬ እንዳስላሴና ሸራሮ መስመር አድነብርኢድ ዛገር የሚባሉ አካባቢዎችን በስፋት የኤርትራ ወታደሮች እየተንቀሳቀሱ እንደሆነ ነው እንግዲህ ከነዋሪዎች ለማረጋገጥ የቻልኩት። እንግዲህ የተለያዩ እንትኖች የሚነበሩ ነዋሪዎችን ማነጋግረሃል አንተ በተለይ ስሜታቸው ምንድን ነው? እኔ አሁን አድግራት ላይ የነገሩኝ ሰው ዝርፊያው እንዳይኖር በሚል ህዝቡ ጠቅላላ ንብረቱን ወደ ቤት ነው እና ሱቆችም እየተዘጉ ስለሆነ ከፍተኛ ጭንቀት ላይ ስለሆነ ህዝቡ ሸቀጥም እስከ አለማግኘት ደርሰናል የሚል ነገር አለና በአንተ በኩልስ ምን ይታያል?
10: ስጋቱ እሱ ነው። አሁን እኔ ያነጋገርኳቸው በተለይ የውቅሮና የአድግራት ከተሞች ነዋሪዎችን ነው በተመሳሳይ መልኩ ለማግኘት የቻልኩት። እነሱ የሚሉት ያንኑ ነው ስጋት ውስጥ። ምክንያቱም የመቀሌ ከተማ መዘረፏ ለሌሎቹ ማስጠንቀቂያ ሆኗቸዋል። እንግዲህ የትግራይ ኃይሎች በመልቀቅና የመከላከያ ሰራዊት በመግባት መካከል በሚፈጠረው ክፍተት የመንግስት ተቋማት የግለሰብ ንብረቶች ለዝርፊያ የሚጋለጡበት ሁኔታዎች ስለነበሩ ያንን ስለሰሙ ስለተረዱ ህዝቡ ስጋት ገብቶታል። እንደውም የውቅሮ ከተማ ነዋሪው የነገሩኝ ምንድነው ህዝቡ ተደራጅቶ ንብረቱን ለማስጠበቅ እንቅስቃሴ ማድረጉን ነው የነገሩኝ። ከዚህ ልክ ግን የኤርትራ ወታደሮችን እንቅስቃሴ በተመለከተ ከኛ ዘገባ ውጪ ሌሎች ዓለም አቀፍ የመገናኛ ብዙሃን የዘገቡ ነው። እነ ሮይተርስ እና የፈረንሳይ ዜና አገልግሎት እና የመሳሰሉት በስፋት ዛሬ ቀኑ ሙሉ ሲዘግቡ ነው የዋሉት። ነገር ግን ከኢትዮጵያ መንግስት በኩል በይፋ የኤርትራ ጦር ሰራዊት በዚህ መልኩ በኢትዮጵያ ውስጥ እንቅስቃሴ እያደረገ ስለመሆኑ ለዓለም አቀፉ ማህበረሰብ ስለማሳወቁም ሆነ ይህንን በተመለከተ ያወጣውን መግለጫ ማግኘት አልቻልንም። ምናልባት ይሄ እኔ እናንተ እስክንገናኝ ድረስ
2: እንግዲህ እኔ የታምራት ስልኮች ደውዬ ነበር ለኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ስልክ ደውያለሁ። ለኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ስልክ ደውያለሁ። እንዲሁም ለኢትዮጵያ መከላከያ ሚኒስቴር የህዝብ ግንኙነት ኃላፊ ስልክ ደውያለሁ። የሶስቱም ስልክ አይነሳም። እንግዲህ ካላነሱ የነሱን ሐሳብ ማካተት ያልቻልነው አድማጮች በዚህ ጉዳይ ምክንያት መሆኑን እንዲረዱልን እንፈልጋለን። ምክንያቱም መረጃው እውነተኛና ተአማኒ እንዲሆን የሁሉም ወገኖች መረጃዎች ማቅረብ ስላለብን እንደዚህ አይነት ሙከራ አድርገናል። ቅድም ነጋሽ መሐመድ ዜናው ሲያቀርብም እንደሰማሁ ግን ለአንድ የውጭ ሮይተር መሰለኝ ያለው ይህንን ነገር አስተባብሏል ወደ ኢትዮጵያ ገባች የሚለውን አስተባብላል የሚል ሰምተናል። በአጠቃላይ ግን በእኛ በኩል በራሳችን መጣቢያችን በኩል የምናረገው ጥረት ግን እስካሁን አልተሳካልንም። ስለዚህ ሌላ የምትነግረን አዲስ ነገር ካለ ወደ አንተ ልመለስ።
10: ያው እንግዲህ ጦርነቱ ቀጥሏል። በሁሉም አቅጣጫ ተስፋፍቶ ነው እየቀጠለ ያለው። ዶቼ ቬለ በሁሉም አቅጣጫ ያለውን የጦርነት ውሎ አዳር በተመለከተ ከአካባቢው ነዋሪ፣ ከባለስልጣናት፣ ከሚያገኛቸው መረጃ ምንጮች ሁሉ እያሰባሰበ ለአድማጮች መግለጹን መንገሩን ይቀጥላል። አመሰግናለሁ ዮሐንስ።
2: በዚህ አጋጣሚ እንግዲህ አድማጮቻችን ላይቭ ብሎክ በየቀኑ ያሉትን የዚህ የጦርነቱ መረጃዎች በድረ ገጻችን በላይቭ ብሎክ እያስተላለፍን በመሆኑ እንድትከታተሉ እናሳስባለን። በቲክቶክ ገጻችንም አንዳንድ የተለያዩ ዘገባዎችና ቪዲዮዎች እየሰራን እያቀረብን ስለሆነ እንድትከታተሉ እንጋብዛለን። እንግዲህ ታምራት ዲንሳ ሰዓታችን እያለቀ በመሆኑ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜ። ውድ አድማጮች እንግዲህ የ2026 የተፈጥሮ ሳይንስ የኖቤል ተሸላሚ ምርምሮች ከሰዎች አእምሮ እስከ ጠፈር ምርምር በሚል ርዕስ ወደ ተዘጋጀው የሳይንስና ቴክኖሎጂ ፕሮግራም ነው የምናልፈው። ፀሐይ ጫኔ።
11: ሳይንስና ቴክኖሎጂ።
12: The Nobel Assembly at Karolinska Institutet has today decided to award
13: በካሮሊን ኢንስቲትዩት የሚገኘው የኖቤል ኮሚቴ በፊዚዮሎጂ ወይም በሕክምና ዘርፍ የ2026 የኖቤል ሽልማትን ለካርል ዳይሶረዝ፣ ለፒተር ሄግማን እና ጆርጅ ናግል በጋራ እንዲሰጥ ዛሬ ወስኗል።
12: Jointly to Karl Dysoroth, Peter Hegman and Georg Nagel.
14: በየአመቱ የላቀ ስራ ላበረከቱ ግለሰቦች በግልና በጋራ ሽልማት የሚሰጠው የሮያል ስዊድን አካዳሚ በዚህ ሳምንትም የዘንድሮዎቹን የኖቤል አሸናፊዎች ይፋ አድርጓል። ተቋሙ ሰኞ ዕለት በፊዚዮሎጂ ወይም ሕክምና ሳይንስ ዘርፍ ለአሜሪካዊ የስነ አእምሮና የነርቭ ሕክምና ባለሙያ ካርል ዴትሮስ፣ ለጀርመናውያኑ ሳይንቲስቶች ፒተር ሄግማንና ጆርጅ ናግል በጋራ የኖቤል ሽልማትን ሰጥቷል። ሶስቱ ሳይንቲስቶች ሽልማቱ የተሰጣቸው በነርቭ ሳይንስ ዘርፍ አንዱ በሆነው የኦፕቶጄኔቲክስ መስክ ላከናወኑት ፋኖጊ የምርምር ስራ ነው። የ54 ዓመቱ ዳይት ሮልስ በአሜሪካ በሚገኘው ስታንፎርድ ዩኒቨርሲቲ ፕሮፌሰር ሲሆኑ የ71 ዓመቱ ሄግማን ደግሞ በርሊን በሚገኘው የሁምቦልት ዩኒቨርሲቲ የኒውሮ ሳይንስ ፕሮፌሰር ናቸው። የ73 ዓመቱ ናግል ደግሞ በወርዝበርግ ዩኒቨርሲቲ የባይፊዚክስ ፕሮፌሰር ናቸው። በ2000ዎቹ መጀመሪያ ሄግማንና ናግል በአንድ አልጌ ውስጥ ፕሮቲን ያገኙ ሲሆን የፕሮቲን ሰማያዊ ብርሃን ሲበራ በሰውነት ህዋስ ውስጥ የኤሌክትሪክ ኃይል መፍጠር የሚችል ነበር። ናግል እንደሚሉት ይህን ውጤት ለማግኘት ለረጅም ጊዜ በጋራ ሰርተዋል።
10: ለረጅም ጊዜ አብረን ሰርተናል። ችግሩን ለመለየትና የአረንጓዴ አልጌን ብርሃን ወደ ነርቭ ሳይንስ አተገባበር ለመቀየር ሰርተናል።
14: በመቀጠልም ሌላኛው አሜሪካዊ ተመራማሪ ቻናል ሮዲሰን የተሰኘውን ፕሮቲን ያስተዋወቀ ሲሆን የዚህም ፕሮቲን ጂን ባይጦች የነርቭ ህዋሳት ውስጥ በማስገባት በብርሃን የነርቭ ህዋሳት ምላሽ እንዲሰጡ አድርገዋል። በጎርጎሪያኑ 2005 ዓመተ ምህረት ይህንን ወሳኝ ግኝት ይፋ አደረጉ ሲሆን ከሁለት ዓመት በኋላ ደግሞ ባይጦች አንጎል ውስጥ በብርሃን የሚቆጣጠሩት የነርቭ ህዋስ መቀያየሪያ ወይም ስዊች በተግባር አሳይተዋል። ለዚህም የተለያዩ ቴክኖሎጂዎችን መጠቀማቸውን ገልጸዋል።
13: ይህ የኦፕቶጀኔቲክስ ዋና ይዘት ነው። ከማይክሮቦች ወይም ጥቃቅን ህዋሳት ዘረመል በመውሰድ በነርቭ ህዋሳት በአንጎልና በሌሎች የሰውነት ክፍሎች ህዋሳት ውስጥ እናስገባቸዋለን። ከዚያም በብርሃን አማካኝነት እናንቀሳቀሳቸዋለን ወይም ስራቸውን እናቆማለን። ለዚህም እንደ ሌዘር፣ ሆሎግራም እና ፋይበር ኦፕቲክስ ያሉ ቴክኖሎጂዎች ጥቅም ላይ ይውላሉ። ይህ በእርግጥ የምህንድስናና የህክምና ዘርፎች ውህደት ነው።
14: ሳይንቲስቶቹ ብርሃንን ተጽዕኖ የሚቀበሉ የአዮን ቻናሎችንና ኦፕቶጀኔቲክስን በማጥናት በሰዎች አእምሮ ላይ ለሚደረግ ምርምር አዲስ መሰረት ጥለዋል። ኦፕቶጀኔቲክስ ሁለት የተለያዩ የሳይንስ ዘርፎችን ያጣመረ ሲሆን እነሱም ብርሃንን የሚያጠናው ኦፕቲክና የጄኔቲክስ ሳይንስ ናቸው። የቴክኖሎጂ የነርቭ ምላሽን በብርሃን አማካኝነት መቆጣጠርን የሚያካትት ሲሆን ይህም እንደ እንቅስቃሴ የመማር ችሎታ፣ ፍርሃትና ሱስ ላሉ የሰዎች ባህሪያት የተወሰኑ የህዋስ አይነቶች እንዴት አስተዋጽኦ እንደሚያደርጉ ለመረዳት ያግዛል። በዚህም ተመራማሪዎቹ ለነርቭ ህዋሳት የሚሆን ሞለኪውላዊ መቀያየሪያ ወይም ሞለኪውላር ስዊች በማግኘትና ብርሃንን በመጠቀም በአንጎል ውስጥ ያሉ የተወሰኑ የነርቭ ዕድሎችን ማነቃቃት ወይም ማስቆም ችለዋል። ለነርቭና ለአእምሮ ህመሞች ወሳኝ የሆኑ ማስታወስን፣ ስሜትንና ባህሪያትን የሚቆጣጠሩ የነርቭ ዕድሎችንም ለመለየት አስችሏቸዋል። አሜሪካዊ ተመራማሪ ዳይት ሮልስ እንደ ስሜት መዛባትና ኦቲስም ያሉ ከባድ የአእምሮና የነርቭ ስርዓት እድገት ችግሮች ያሉባቸውን ታካሚዎች የሚያክሙ የስነ አእምሮ ሐኪም ናቸው። ከኖቤል ኮሚቴው ጋር ባደረጉት ቃለ ምልልስም ያ ስራ ለአዳዲስ አመለካከቶች የማያቋርጥ ምንጭ እንዲሁም እርዳታ ከሚያስፈልጋቸው ሰዎች ጋር የሚያገናኝ ድልድይ እንደሆነ ገልጸዋል። ከታካሚ ጋር አስፈላጊ የሆነውን ነገር መረዳት፣ በቤተ ሙከራ ውስጥ ሙከራዎችን ለመንደፍ፣ ከተማሪዎች ጋር ለመወያየትና በሰው አንጎል ውስጥ ለውጥ ሲፈጠር አስፈላጊ የሆነውን ነገር ለማስረዳት ይረዳልም ብለዋል። ይህ ግኝት እንደ ምርምር መሳሪያ የሚያገለግል መሆኑንም ገልጸዋል።
13: ይህ በዋናነት ለምርምርና ለግኝት የሚያገለግል መሳሪያ ነው። ይህም ለአንድ ተግባር መከናወን ምን እንደሚያስፈልግ ለመረዳት ያስችለናል። በተመሳሳይ የአሰራር መስተጓጎል የሚያስከትሉ ነገሮችን እንዲሁም ያንን መስተጓጎል እንዴት ማስተካከል እንደሚቻል ለመመርመርም ያግዛል። በዚህም የትኞቹ ህዋሶች የበሽታ ምልክቶችን ሊያስከትሉ እንደሚችሉና የትኞቹ ደግሞ በተፈጥሮ የሚከሰቱ ምልክቶችን ማስተካከል እንደሚችሉ መለየት እንችላለን።
14: የኦፕቶጀኔቲክስ ጠቀሜታ ጤናማ አእምሮን ከመረዳት በላይ ይሄዳል። ተመራማሪዎች በድብርት፣ ሱስና የአእምሮ መዳከም ያሉ ሁኔታዎች ውስጥ የነርቭ መረቦች እንዴት እንደሚረበሹም ያጠናሉ። በተለይም የእይታ መጥፋትን ለመቀነስ ወይም የተወሰነ የእይታ ችሎታን ለመመለስ የኦፕቶጀኔቲክስ ዘዴዎችን የሚጠቀሙ የሕክምና ምርምሮችም እየተካሄዱ ናቸው። የዚህ ግኝት ትልቁ ጠቀሜታም ሳይንቲስቶች የአእምሮን የነርቭ ትስስር መረቦች እጅግ ትክክለኛ በሆነ መንገድ እንዲመረምሩ ማስቻሉ ነው። ይህም ትውስታ ስሜትና ባህሪ እንዴት እንደሚፈጠሩ የበለጠ ለመረዳት አዲስ በር ከፍቷል። ተመራማሪዎች ይህ የምርምር መስክ ለፓርኪንሰንና የሚጥል በሽታ ላሉ የነርቭ ህመሞች አዳዲስ የህክምና አቅጣጫዎችን ሊያመላክት እንደሚችልም ተስፋ አድርገዋል። በዚህ ሳምንት በተፈጥሮ ሳይንስ ዘርፍ ሁለተኛ የኖቤል ሽልማት የተሰጠው በፊዚክስ ዘርፍ ሲሆን፣ በዚህ ዘርፍ የኖቤል ሽልማቱ ቤልጅየም ለተወለዱትና በአሜሪካ ዊስኮንሰን ማዲሰን ዩኒቨርሲቲ የፊዚክስ ፕሮፌሰር ለሆኑት ለፍራንሲስ ሃልሰን ተሰጥቷል። ፕሮፌሰሩ ሽልማቱ የተሰጣቸው የአይስ ኪዩቢክ ኒውትሪኖ ለተባለው ምልከታ ባደረጉት ወሳኝ አስተዋጽኦና ከጠፈር የሚመጡ ከፍተኛ ኃይል ያላቸው ኒውትሮኖችን ለማግኘት ባደረጉት ምርምር መሆኑን የፊዚክስ የኖቤል ኮሚቴ አባሉ ጎራን ጆንሰን ገልጸዋል።
15: Prize today is about the idea of using 1 kilometer of
9: የዛሬው ሽልማት የሚያተኩረው ከጠፈር መልእክት የሚያመጡልንን ኒውትሮኖች ለመለየት የ1 ኪሎ ሜትር ውፍረት ያለውን በረዶ የመጠቀም ሐሳብ ላይ ነው። እንዲሁም ይህ ሐሳብ ወደ እውንነት ተቀይሮ አይስ ኪዩብ ኒውትሮኖ ኦብዘርቫቶሪ መፍጠሩንም ያካትታል።
15: Becoming the ice cube neutrino observatory.
14: ኒውትሮኖች እጅግ ትንሽ ክብደት ያለው ኑስ አቶሚክ ቅንጣት ሲሆን ከሌሎች የቁስ አካላት ጋር በጣም ደካማ መስተጋበር ያደርጋሉ። ኒውትሮኖችን ለመለየት እጅግ አስቸጋሪ ቢሆንም በሳይንስ ዘርፍ ግን እጅግ ጠቀሜታ አላቸው። ምክንያቱም ይላሉ የኖቤል ኮሚቴ አባሉ ጎራን ጆንሰን፣ ኒውትሮኖች በጠፈር ውስጥ በጣም ርቀው መጓዝ ይችላሉ።
9: እነሱም በአጽናፈ ዓለም ውስጥ ስለሚከናወኑ እጅግ ከፍተኛ ኃይል ያላቸው እንደ ኮስሚክ ጨረሮች ያሉ ቅንጣቶች ስለሚፈጠሩባቸው እጅግ አጓጊ ክስተቶች ይነግሩናል።
14: ተመራማሪው ሃልሰን በምድር ደቡባዊ ዋልታ ላይ ኒውትሮኖችን የማያዝ ሐሳብ ያመነጩት በጎርጎሪያኑ 1980ዎቹ ሲሆን፣ በመቀጠልም እነዚህ ኒውትሮኖች ለመያዝና ለማጥናት እንዲቻል አይስ ኪዩቢክ የተባለ ከበረዶ የተሰራ የጠፈር መመልከቻ በአንታርክቲካ ደቡብ ዋልታ ላይ ተገንብቷል። ኒውትሮኖች በጠፈር ውስጥ በጣም ኃይለኛ በሆኑ አካባቢ ሊፈጠሩ ይችላሉ የሚሉት ተመራማሪው ከተፈጠሩ በኋላ ከብርሃንና ከሌሎች ቅንጣቶች በተለየ ሁኔታ እንቅፋት ሳይበዛባቸው በረጅም ርቀት መጓዝ ስለሚችሉም ሳይንቲስቶች የጠፈር መልእክተኞች ይሏቸዋል። እነዚህ ቅንጣቶች የተፈጠሩበትን ቦታና ሁኔታ ለመረዳትም ከፍተኛ አስተዋጽኦ ያደርጋሉ። በአጽናፈ ዓለም ውስጥ ምን እንደሚከሰትና ስለ ጨለማው ቁስ ወይም ዳርክ ማተር ሚስጥር ለመመርመርም ይረዳሉ። ስለ ጠፈር ሂደቶችም መረጃ እንደሚሰጡ የኖቤል ኮሚቴ አባሉ ይገልጻሉ።
9: እነዚህ እጅግ ከፍተኛ ኃይል ያላቸው ቅንጣቶች ለሚፈጠሩባቸው ቦታዎች የበለጠ መረጃ ባገኘን ቁጥር ስለ አጽናፈ ዓለም ተፈጥሮና አሰራር እንዲሁም በዚህ አጽናፈ ዓለም ውስጥ ስላለን ቦታ የበለጠ ግንዛቤ እናገኛለን።
15: Yeah, how the universe works and also in that way our place in the universe.
14: ሌላው በሳምንት በተፈጥሮ ሳይንስ ዘርፍ የኖቤል ሽልማት የኬሚስትሪ ዘርፍ ሲሆን ሄነሪ ሲ ካንጋንና ኬንሶ ሷይ ለተባሉ ሁለት ሳይንቲስቶች የኖቤል ሽልማት ተሰጥቷል። ሁለቱ ሳይንቲስቶች ሽልማቱን ያገኙት የህይወት አመጣጥን በተመለከተ በኬሚስትሪ ዘርፍ ለረጅም ጊዜ ሲነሱ የነበሩ ጥያቄዎችን በመመለሳቸው መሆኑን የኖቤል ኮሚቴው ገልጿል። ፈረንሳይ የተወለዱት የ95 ዓመቱ ካጋን ፈረንሳይ ፓሪስ ሱድ ዩኒቨርሲቲ የሚሰሩ ሲሆን፣ ጃፓን የተወለዱት የ76 ዓመቱ ሷይ ደግሞ በቶኪዮ የሳይንስ ዩኒቨርሲቲ ተመራማሪ መሆናቸው ተገልጿል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።
2: ለዝግጅቱ ፀሐይ ጫኔን አመሰግናለሁ። በፌስቡክ የቀጥታ ስርጭታችን አስተያየቶችን በመስጠት በመከታተል ተሳትፎ ላደረጋችሁ ነባርና አዳዲስ ተከታታዮቻችን ምስጋናችን ከፍ ያለ ነው። እንግዲህ ባለን አጭር ሰዓት የማጠቃለያ ዜና አስደምጣችኋለሁ። የኢትዮጵያ መንግስት ጦር ከአድግራት ወደ አጽቢ መስመር ይጓዝ የነበረ የኤርትራ የጦር ክፍለት በሰው አልባ አውሮፕላን መምጣቱን ተነግሯል። የየመን አንሳረላህ ቡድን የአደንና የሪያድ አውሮፕላን ማረፊያዎችን መደብደቡን ተዘገበ። በኢራን የሚደገፈው አንሳረላህ ከሳውዲ አረቢያና በሳውዲ አረቢያ ከሚደገፈው የየመን መንግስት ጦር ጋር የገጠመው ውጊያ እንደቀጠለ ነው። እስራኤል በሐማስ የተጠቃችበት ሶስተኛ ዓመት ዛሬ በሐዘን በጸሎትና በስብሰባ እንዲሁም በአደባባይ ሰልፍ ተዘክረዋል። እንግዲህ አድማጮቻችን የዛሬው ስርጭታችን በዚሁ አብቅቷል። አብራችሁን ስለቆያችሁ ከልብ በማመስገን የምሰናበታችሁ አስተናጋጃችሁ ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ነገ በሰላም እደሩ።